0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: አርብ ግንቦት 21 ቀን 2018 ዓመተ ምህረት ጤና ይስጥልን አድማጮች የዶቸ በለ የቀጥታ ስርጭት እንሆ ጀመረ። ለአንድ ሰዓት በሚዘልቀው ስርጭታችን ዝግጅቱን በመምራት ጻይጫኔ ለዓለም ዜናው ሸዋየለገሰ አብረናችሁን ቆያለን። የዓለም ዜና ተከትሎ በሚቀርበው የዜና መጽሔት ጥንቅራችን በኦሮሚያ ክልል ሰሜን ሸዋ ዞን ጉሃጽዮን አካባቢ ታጣቂዎች በመንገደኞች ላይ የፈጸሙት ግድያና እገታ፣ መጪው ምርጫ ከተሳታፊ ፖለቲካ ፓርቲዎች ከታዛቢና ከመራጮች አንጻር፣ በአማራ ክልል ካሽከርካሪዎች በክልሉ ባለው አሽከርካሪዎች በክልሉ ባለው ግጭት ሳቢያ ግድያና ዝርፊያ እየደረሰብን ነው ማለታቸው፣ በደቡብ አፍሪካ የሚታየውን የመጤጠል ጥቃት የሚያስቃኙ ዘገባዎችን አካቷል። ሳምንታዊ ወጣቶች ዓለም ዝግጅት መሰናዶው ተጠናቆ የስርጭት ጊዜውን በመጠባበቅ ላይ ይገኛል። እነዚህን ዝግጅቶቻችንን በሳተላይት በኢትዮሳት ኤንኤስኤስ 12 10985 ሜጋሄርስ ሆሪዞንታል DW 08 ላይ ማድመጥ ይቻላል። DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ፣ በታብሌትና በፌስቡክ የቀጥታ ስርጭቱን ማድመጥ አስተያየት መስጠትም ይቻላል። የዶች በለን ዘገባዎች በዋትስአፕ፣ በቴሌግራምና በዩቲዩብ እንድትከታተሉ በመጋበዝ ወደ ምሽቱ የዓለም ዋና ዋና ዜናዎች እናልፋለን። ሸዋዬ ለገሰ ተዘጋጅታለች።
0: የዲደብሊው ዜና
2: እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ፣ ከአማራ ክልል መንገደኞችን ጭኖ ትናንት ወደ አዲስ አበባ ሲጓዝ በነበረ አውቶቡስ ላይ በታጣቂዎች በተፈጸመ ጥቃት በርካቶች መገደላቸው ተሰማ። 60 ተሳፋሪዎችን ጭኖ እንደነበር ከተገለጸው አውቶቡስ ቢያንስ 7ቱ ተገድለዋል፣ ከ40 በላይ ደግሞ በታጣቂዎች መወሰዳቸውን እማኞች ለዶች ቨለ ገልጸዋል። ማከላዊ ኬንያ ውስጥ በሚገኝ የሴቶች አዳሪ ትምህርት ቤት የተነሳውን እሳት በመለኮስ የተጠረጠሩ 8 ተማሪዎች መያዛቸውን ፖሊስ አስታወቀ። ዲሞክራቲክ ኮንጎ ውስጥ በኢቦላ ተዋሲ ተይዘው በማቆያ ስፍራ የነበሩ ታማሚዎች የእሳት አደጋን ተከትሎ ከአካባቢው መሰወራቸው ስጋት አስከትሏል። የኬንያ ፍርድ ቤት በሀገሪቱ በኢቦላ ተዋሲ ለተያዙ የአሜሪካ ዜጎች አግልሎ ማቆያ የማዘጋጀት እቅድን በጊዜያዊነት አገደ። ኢራን ከዩናይትድ ስቴትስ ጋር ለገባችበት ውዝግብ ለታሰበው የሰላም ስምምነት ከቃል ይልቅ ተግባር እንደሚያስፈልግ አስታወቀች። ዜናው በዝርዝር። ከአማራ ክልል መንገደኞችን ጭኖ ወደ አዲስ አበባ ሲጓዝ በነበረ አውቶቡስ ላይ በታጣቂዎች ጥቃት በርካቶች መገደላቸው ተሰማ። ጥቃቱ ትናንት የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ሲሆን በታጣቂዎቹ ታስረው የተወሰዱ መንገደኞችም አሉ። የአይን እማኞች የሆኑ የአካባቢው ነዋሪዎች ለዶች ቨለ እንደተናገሩት ድርጊቱ የተፈጸመው ትናንት ከጠዋቱ 4 ሰዓት እስከ 5 ሰዓት ገደማ ነው። ጥቃቱ በጎሃ ጽዮንና ቱሉ ሚልኪ መካከል በሚገኝ አደገኛ ስፍራ መፈጸሙ ተገልጿል። እማኞች እንደተናገሩት በተጠቀሰው ስፍራ በቅርብ ርቀት ላይ ያደፈጡ ታጣቂዎች አውቶቡስ ላይ ባደረሱት ጥቃት መንገደኞች ላይ ከፍተኛ ጉዳት ደርሷል። ስማቸው እንዳይገለጽ ያሳሰቡ የመረጃ ምንጭ 60 ተሳፋሪዎች ከነበሩበት አውቶቡስ በጥቃቱ ቢያንስ 7 ሰዎች መገደላቸውን፣ ከ40 በላይ የሚሆኑ ተሳፋሪዎች ደግሞ በታጣቂዎች መታገታቸውን ለዶቸ ቨለ ተናግረዋል።
3: ከዛ በላይ ነው እንደዛ ገለው፣ 40 ሰው ደግሞ አግተው ሄደዋል። ከጓዚዮን ከፍ ብሎ ገበያ ጉባ ወሌ የምትባል ልዩ ቦታ ወሌ የምትባል አለ፣ ከጓዚዮን ከተማ ትንሽ ወጣ ብላ ጓዚዮን እና ከሚልኪ መካከል፣ ከጓዚዮን በላይ ቱሉ ሚልኪ ሳይደርስ የቀሮችን የገደሉትን ገለው የቀሩትን ይዘው ሄዱ። የቀሩም ያስታላ ያመለጡም አሉ። 7 ሞተዋል፣ ቁስለኞች ብዙ ናቸው፣ ሐኪም ቤት ገብተዋል። የታገቱትም አሉ። በቁጥር አላስኳቸውም፣ ራሱ 60 ነው የሚይዝ።
2: በተጠቀሰው ስፍራ መንገደኞች ላይ በተደጋጋሚ ጥቃት መድረሱን የተገለጸው፣ ለጥቃቱ ኃላፊነት የወሰደ አካል የለም። ዜና መጽሔት ዝርዝር ዘገባ አለው። ማዕከላዊ ኬንያ ውስጥ በሚገኘው የሴቶች አዳሪ ትምህርት ቤት የተነሳውን እሳት በመለኮስ የተጠረጠሩ 8 ተማሪዎች መያዛቸውን ፖሊስ አስታወቀ። 800 ሴት ተማሪዎችን ያስተናግድ እንደነበር በተገለጸው አዳሪ ትምህርት ቤት ትናንት በተነሳው የሳት አደጋ የ16 ተማሪዎች ህይወት አልፏል። በአደጋው ሌሎች 79 ተማሪዎች መጎዳታቸውን የኬንያ የትምህርት ሚኒስትር ተናግረዋል። መንስኤውን ለማጣራት ምርመራ ያካሄደው የኬንያ ፖሊስ ዛሬ ይፋ ባደረገው የመጀመሪያ ደረጃ መረጃ 8 ተማሪዎች እሳቱን ከመለኮስ እቅድና ያንን ከማስፈጸም ጋር ግንኙነት እንዳላቸው አመላክቷል። መርማሪዎቹ እንደገለጹትም በእሳት አደጋው የተጎዳው የተማሪዎች ማደሪያ 135 ተደራራቢ አልጋዎች ያሉበት ነው። የትምህርት ቤቱ ቦርድ ከስራ የታገደ ሲሆን ህጋዊ እርምጃዎች ይወሰዳሉ ተብሎ እንደሚጠበቅ ሮይተርስ በዘገባው ጠቅሷል። ኬንያ ውስጥ ባዳሪ ትምህርት ቤቶች እንዲህ ያሉ የእሳት አደጋዎች እንደሚደጋገሙም አመልክቷል። ዲሞክራቲክ ኮንጎ ውስጥ በኤቦላ ተዋሲ ተይዘው በማቆያ ስፍራ የነበሩ ታማሚዎች የእሳት አደጋን ተከትሎ ከአካባቢው መሰወራቸው ስጋት አስከትሏል። ታማሚዎች የነበሩበት ማቆያ በተዋሲ የሞተ ህፃንን አስከሬን በመውሰድ ሂደት በተፈጠረ ግርግር ነበር ከቀናት በፊት በእሳት የጋየው። የሟች ቤተሰቦች ባስነሱት ረብሻም የህክምና መሳሪያዎችና መድኃኒቶችም ከጥቅም ውጭ ሆነዋል። በወቅቱ እዚያ የነበሩ በተዋሲው መያዛቸው የተረጋገጠ 18 የኢቦላ ታማሚዎች ከእሳት አደጋው ሸሽተው ወደ የመንደራቸው በመሄዳቸው ተዋሲውን ያዛምታሉ በሚል ተሰግቷል። ታማሚዎቹንም ወደ ማቆያው ስፍራ ለመመለስ ጥረት እየተደረገ ነው። ምንም እንኳን ኢቦላ እስካሁን ህክምና የሌለው አደገኛ ተላላፊ በሽታ ቢሆንም ወረርሽኙ በተቀሰቀሰበት አካባቢ ህብረተሰቡ በአግባቡ እንዳልተረዳው ነው የህክምና ባለሙያዎች ያመለከቱት። ተዋሲውን ከታማሚው ሰው ይልቅ ህዝቡን በተሽከርካሪ ሆነው ከተማ ውስጥ እየተዘዋወሩ የሚመክሩ የህክምና ባለሙያዎች እያዛመቱ ነው ብለው እንደሚያስቡ ነው የተገለጸው። አንዳንዶችም በሽታው አለ ብለው እንደማያምኑ በኢቦላ የሞቱ ወገኖች በጥንቃቄ እንዲቀበሩ የሚያደርገውን ቡድን የሚቆጣጠሩት ጆን ቱምጁምቤ ለጋዜጠኞች ተናግረዋል።
4: C'était ça d'abord l'histoire, on parlait d'une cercueil qui tuait les gens.
5: በመጀመሪያ ሰዎች አስክሬን ሰዎችን ገደለ ያሉ በማሾፍ ነበር የሚያወሩት። ከዚያም ብዙ ሰዎች ይሞቱ ጀመር። ምንም እንኳን ሰዎች ቢሞቱም እነሱ ግን በሽታው መኖሩን አላመኑም። ያ ነው ቀዳሚው ተግዳሮት።
4: C'est ça d'abord le premier défi.
2: የዓለም የጤና ድርጅት ባለሙያዎች በበኩላቸው ዛሬ በሰጡት መግለጫ በተዋሲው ከ900 በላይ ሰዎች ሳይያዙ እንዳልቀሩ ተናግረዋል። የድርጅቱ ያስቸኳይ ጊዜ የጤና መርሃ ግብር የበላይ አናይስ ሌጀንድ
5: አጠቃላይ 906 በተዋሲው መያዛቸው የተጠረጠረ ሰዎች አሉ። 223 ሰዎችም ሞተዋል። መንሲኦ በመጣራት ላይ ነው። ምርመራዎች እየተደረጉ ነው። እናም የመመርመር አቅም ሲጠናከረ ደግሞ ቁጥሩ ሊጨምር ይችላል።
2: የኬንያ ፍርድ ቤት በሀገሪቱ በኢቦላ ተዋሲ ለተያዙ የአሜሪካ ዜጎች አግልሎ ማቆያ የማዘጋጀት እቅድን በጊዜያዊነት አገደ። የፍርድ ቤቱ ውሳኔ የተሰማው መገናኛ ብዙሃን አሜሪካ ለኢቦላ ተዋሲ የተጋለጡ ዜጎቿ ወደ ግዛቷ እንዳይገቡ በመከልከል እስኪያገግሙ ኬንያ በሚዘጋጅ ማቆያ እንዲገቡ የማድረግ እቅድ አላት ማለታቸውን ተከትሎ ነው። ምንም እንኳን የኬንያ መንግስት የተባለውን በይፋ ባያረጋግጥም የተሰራጨው መረጃ ግን ኬንያ ውስጥ ስጋት መፍጠሩን የጀርመን የዜና ወኪል ዲፒኤ ዘግቧል። ፊርማ አሰባስቦ ጉዳዩን ለፍርድ ቤት ያቀረበው ካቲባ ኢንስቲትዩት ሲሆን ፍርድ ቤት በውሳኔው ባለስልጣናት በአሜሪካም ሆነ በሌላ የውጭ ሀገር ስር የሚተዳደር የኢቦላ ታማሚዎች ማቆያ ስፍራ እንዳይገቡ ወይም እንዳይገነቡ ወይም ፈቃድ እንዳይሰጡ አግዷል። ፍርድ ቤቱ ውሳኔው ጊዜያዊ መሆኑን አመልክቶ ለቀረበው አቤቱታ የኬንያ መንግስት የፊታችን ማክሰኞ ግንቦት 25 ምላሽ እንዲሰጥ አሳስቧል። የምታደምጡት የዶች ቬለ ዲደብሊውን ዜና ነው። በሱዳን ፈጥኖ ደራሽ ኃይል የተቃራኒው ወታደራዊ ኃይል በሌለበት በተፈጸመ ጥቃት 27 ሰዎች መገደላቸውን አንድ ግብረሰናይ ድርጅት አመለከተ። ከሟቾቹ መካከል አዛውንቶች ይገኙበታል ተብሏል። መረጃውን ይፋ ያደረገው የሱዳን የህክምና ቡድን የተሰኘው ግብረሰናይ ድርጅት ታጣቂው ኃይል ትናንት ሲቪሎች ላይ ባነጣጠረው ጥቃት ግድያውን ፈጽሟል ሲል ከሷል። ጥቃቱም በጦርነት ውስጥ ለመኖር የሚታገሉ የሱዳን ዜጎች የሚገኙበትን ሰብአዊ ቀውስ እንዳባባሰው ማስታውቋል። የሐሙስ ለቱ ጥቃት የተፈጸመው በኢድ አልአድሃ ሁለተኛ ቀን መሆኑን በማመልከትም ማህበረሰቡ በዓሉን ያከበረ እንደነበር ገልጿል። የሱዳን የህክምና ቡድን በመግለጫው የሲቪሎችን መንደርና መኖሪያ ኢላማ ያደረገውን አሰቃቂ ያለውን ጥቃት ያለም አቀፍ ግብረሰናይ ህጎችን የጣሰ ነው ሲልም ኮንኗል። ኢራን ከዩናይትድ ስቴትስ ጋር ለገባችበት ውዝግብ ለታሰበው የሰላም ስምምነት ከቃል ይልቅ ተግባር እንደምትፈልግ አስታወቀች። ቴህራን ጦርነቱን ለማስቆም እና የሆርሙዝ ሰርጥን ለማስከፈት ከዋሽንግተን ጋር የጀመረችው ንግግር ወደ ፍጻሜው እየተቃረበ መሆኑን የጠቆሙት የአሜሪካ ባለስልጣናት መሆናቸውን ሮይተርስ ዘግቧል። ለጉዳዩ ቅርበት ያላቸው አራት የመረጃ ምንጮቹን የጠቀሰው የዜናው ታሩ ካለፈው ሚያዝያ አንስቶ የተጀመረው የተኩስ ማቆም ስምምነት ለ60 ቀናት ኢራን በዘገበችው ስልታዊ ሰርጥ ነዳጅም ሆነ ሌሎች አስፈላጊ ነገሮች እንዲተላለፉበት የሚያደርግ ነው ብሏል። ከኢራን በኩል አወዛጋቢው የኒውክሌር መርሃ ግብሯን የሚመለከቱ ጉዳዮች አሉበት። እንዲያም ሆኖ ሮይተርስ እንደዘገበው እስካሁን ውሉ በፕሬዝዳንት ዶናልድ ትራምፕ አልጸደቀም። የኢራኑ ከፍተኛ ተደራዳሪ መሐመድ ቃድ ባቃር እኛ ቃላት ሳይሆን ተግባራዊ እርምጃ ነው የምናምነው፣ ከዚያኛው ወገን ምንም አስተማማኝ ነገር በሌለበት አንዳች አናደርግም ሲሉ በማህበራዊ መገናኛ ዘዴ ገጻቸው ጽፈዋል። ባቃር አክለውም ያንድ ስምምነት አሸናፊ የሚሆነው አካል ለቀጣዩ ቀን ጦርነት የተዘጋጀ ነው ማለታቸውን ዘገባው ጠቅሷል። ይህ ዶች ቬለ ነው። ከዶች ቬለ ዜናውን ለማብቃት ዋና ዋናዎቹን በድጋሚ እንሆ። ከአማራ ክልል መንገደኞችን ጭኖ ትናንት ወደ አዲስ አበባ ሲጓዝ በነበረ አውቶቡስ ላይ በታጣቂዎች በተፈጸመ ጥቃት በርካቶች መገደላቸው ተሰማ። ማዕከላዊ ኬንያ ውስጥ በሚገኘው የሴቶች አዳሪ ትምህርት ቤት የተነሳውን እሳት በመለኮስ የተጠረጠሩ 8 ተማሪዎች መያዛቸውን ፖሊስ አስታወቀ። ዲሞክራቲክ ኮንጎ ውስጥ በኢቦላ ተዋሲ ተይዘው በማቆያ ስፍራ የነበሩ ታማሚዎች የእሳት አደጋን ተከትሎ ከአካባቢው መሰወራቸው ስጋት አስከትሏል። የኬንያ ፍርድ ቤት በሀገሪቱ በኢቦላ ተዋሲ ለተያዙ የአሜሪካ ዜጎች አግልሎ ማቆያ የማዘጋጀት እቅድን በጊዜያዊነት አገደ። ኢራን ከዩናይትድ ስቴትስ ጋር ለገባችበት ውዝግብ ለታሰበው የሰላም ስምምነት ከቃል ይልቅ ተግባር እንደምትፈልግ አስታወቀች። ዜናው አበቃ።
1: ለዓለም ዜናው ሸዋዬ ለገሰና አመሰግናለሁ። ዜና መጽሔት ይቀጥላል።
0: የዜና መጽሔት
1: በዛሬው የዜና መጽሔት ጥንቅራችን 5 ዘገባዎች ይኖሩናል። ወደ መጀመሪያው አልፋለሁ። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃርሶ ወረዳ ውስጥ ከአማራ ክልል ወደ አዲስ አበባ በማቅናት ላይ የነበረ አውቶቡስ ላይ ታጣቂዎች በፈጸሙት ጥቃት ቢያንስ 7 ሰዎች ሲገደሉ ከ40 የማያንሱ ተሳፋሪዎች ደግሞ በታጣቂዎቹ መታገታቸውን የዓይን እማኞች ለዶች በለ ገልጸዋል። የአካባቢው ነዋሪ የዓይን እማኝ እንዳሉት ትናንት ሐሙስ ግንቦት 20 ቀን 2018 ዓ.ም በመንገደኞች ላይ የተፈጸመው ጥቃት ተደጋጋሚ ጥቃት ከሚፈጸምባቸው ስፍራዎች አንዱ በሆነው በጉሃ ጽዮንና ቱሉ ሚልኪ መካከል በሚገኝ ስፍራ ነው። የአዲስ አበባው ዘጋቢያችን ስዩም ጌቱ ዝርዝር ዘገባ አለው።
6: አስተያየታቸውን ለዶች ቬለ የሰጡ የሰሜን ሸዋ ዞን ሰላሌ ወረጃርሶ ወረዳ ነዋሪ ትናንት ሐሙስ ግንቦት 20 ቀን 2018 ዓ.ም ከወረጃርሶ ወረዳ ዋና ከተማ ጓሃ ጽዮን ቅርብ ርቀት ላይ በሚገኝ ስፍራ ታጣቂዎች አድፍጠው በአውቶቡስ ላይ ባደረሱት ጥቃት ከፍተኛ ጉዳት መንገደኞች ላይ ደርሷል። ለደህንነታቸው ሲባል ስማቸውን ከመግለጽ ተቆጥበው አስተያየታቸውን የሰጡን የአካባቢው ነዋሪ የዓይን እማኝ በታጣቂዎቹ ጥቃት ቢያንስ 7 ሰዎች ሲገደሉ ከ40 የማያንሱ ተሳፋሪዎች ደግሞ በታጣቂዎቹ መታገታቸውን ገልጸዋል።
3: ከዛ በላይ ነው እንደዛ ተዛገለው 40 ሰው ደግሞ አግተው ሄደዋል። ከጓዝዮን ከፍ ብሎ ገበያ ጉባ ወሌ የምትባል ልጅ ወጣ ወሌ የምትባል አለ ከጓዝዮን ከተማ ትንሽ ወጣ ብላ ጓዝዮንና ከሚልኪ መካከል ተጓዝዮን በላይ ቱሉ ሚልኪ ሳይደርስ ተቀሮችን የገደሉትን ገለው የቀሩትን ይዘው ሄዱ። የቀሩም ያስታላ ያመለጡም አሉ። ሰባት ሞተዋል። ቁስለኞች ብዙ ናቸው። ሐኪም ቤት ገብተዋል። የታገቱትም አሉ። በቁጥር አላስኳቸውም። ባሱ 60 ነው የሚይዝ።
6: መነሻውን የማያውቁት አውቶቢስ ጉዳት የደረሰበት ከጎጃም አቅጣጫ ወደ አዲስ አበባ በማቅናት ላይ ሳለ ከጠዋት 4 ሰዓት እስከ 5 ሰዓት ግድም ባለው አካባቢ መሆኑንም የዓይን እማኙ ጠቁመዋል። ከታጣቂዎች እጅ ያመለጡ ታጋቾች ስለመኖራቸውም ጥቆማ መሰማቱን የገለጹት አስተያየት ሰጪው በዚህ ላይ ግን እስካሁን የተጨበጠ ነገር አለመሰማቱንም ነው በአስተያየታቸው ያመለከቱት።
3: የት ይገኛሉ? በየጫካው ተረጭተዋል? አይገኙም። አሁን ገና ምናልባት እንግዲህ ከወጡ ብዛው በጡ በጫካው አድረው እንግዲህ ገና ሲገኙ ነው መረጃው የሚገኝ። አሁን እስካሁን አልተገኙም።
6: የኦሮሚያ ክልል ሰሜን ሸዋ ዞን ሰላሌን አቋርጦ የሚያልፈው ከአዲስ አበባ ጎጃም መንገድ ላይ በተደጋጋሚ የሚፈጸሙ ጥቃት በስፋት በደገም ወረዳ ውስጥ በምትገኝ አሊዶሮ በተባለ ስፍራ ቢሆንም ከጓጽዮንና ቱሉ ሚልኪ መሀል የምትገኘው የወረጃርሶ ወረዳ ስፍራም ባለፉት ዓመታት ታጣቂዎች መንገደኞችን በተደጋጋሚ ኢላማ ያደረጉበት ስፍራ ሆኖ መቆየቱንም አስተያየት ሰጪዎቹ የአካባቢ ነዋሪዎች ይገልጻሉ።
3: በፊት ጀምሮ እዛ ላይ ብዙ አደጋ እየተፈጠረ ነው ያለ እና ይኸው አሁን ሰው ሸሽቶ በየጫካው ያለውም መሄጃ መስመራቱ ዝም ብሎ ታግቶ ተቀምጧል። መሄጃም መንገዱም በጣም አስጊ ሆኗል። መሄድም በጣም ከባድ ሆኗል። አሊዶሮም ያው ነው፣ ይህም ያው ነው፣ ተመሳሳይ ነው። እነሱ አንድ ቀን በዛኛው አንድ ቀን በዛኛው ላይ ነው አደጋ የሚጥሉ። ቢጠበቅማ መቼ ይሄ ሁሉ ይመጣ ነበረ። ግራ ቀኙ ነው፣ ከዛና ከዚህ ሆኖ ተኩስ ይከፍታሉ። የገደለውን ይገላሉ፣ የቀረውን ደግሞ አግተው ይሄዳሉ።
6: ዶች ቬሌ ተፈጽመዋል ስለተባለው አደጋ ከሰሜን ሸዋ ዞን ዋና አስተዳዳሪ እንዲሁም ከወረዳው የአካባቢ ባለስልጣናት ተጨማሪ መረጃ ለማግኘት ያደረገው ብርቱ ጥረት ለዛሬ አልተሳካም። የአራት የፖለቲካ ድርጅቶች ቅንጅት የሆነው ትብብር ለኢትዮጵያ አንድነት ትናንት ሐሙስ ከጠዋቱ 4:30 አካባቢ ከጓጽዮን ከተማ 6 ኪሎ ሜትር ርቀት ግድም ላይ በምትገኘው ቀሬ ቡሃ ቀበሌ አካባቢ ከአማራ ክልል ተነስቶ ወደ አዲስ አበባ ሲጓዝ የነበረ በተለምዶ ታታ የሚባለው የህዝብ ማመላለሻ አውቶቢስ ሙሉ ተጓዥ ታፍነው ሲወሰዱ ወደ 6 ሰዎች መገደላቸውን መረጃ እንደደረሰው አስታውቋል። ወደ ጫካ ሲወሰዱ መሮጥ ያልቻሉትንም በርካቶች ታጣቂዎቹ ሳይገ ገድሏቸው አልቀረም ያለው የፖለቲካ ድርጅቱ መግለጫ ይህን መሰል የነውር ያለው ተግባር በጽኑ እንደሚያወግዝ አስታውቆ የታፈኑ ንጹሐንም ያለምንም ቅድመ ሁኔታ እንዲለቀቁ ጠይቋል። እንደ አካባቢው ነዋሪዎች ገለጻ ከሰሞኑ በመንገደኞች ላይ ከተወሰደው እርምጃ በተጨማሪ ሰላማዊ ሰዎች የመኖሪያ መንደሮችም ተቃጥለው ብዙ ጉዳት ደርሷል።
3: ከባድ ነው በጣም። ወደ ስንት ቀበሌ መንደር ተቃጠለ? ሳምንት አካባቢ ደንበዛ ወሌ ግርሚ ጎባ እንዳለ ሁለቱ ቀበሌ እንዳለ ወደመ። ባለፈው
6: ማን ነው አቃጣዩ?
3: ወነሸኔ ነው። በቃ ምድረ በዳ ነው የሆነው ሀገሩ። እኛም ለቀን ተዛ ሄደናል። ወረጃርሶ ወረዳ ውስጥ ነው። ሸንጎራ ሸንግ የሚባልም በፍልቅልቅ አጠገብ ያለ ቀበሌ፣ እሱም እንደዚሁ እንዳለ ወድሟል።
6: ጥቃቱን በተደጋጋሚ በመንገደኞች ላይ በማድረስ ክስ የሚቀርብበት የኦሮሞ ነጻነት ሰራዊት በተደጋጋሚ ስለመሰል ጥቃቶች ተጠይቀው ኃላፊነት ሲወስድ አይሰማም። ዶችቬሌ ለታጣቂ ቡድን ዋና አዛዥ አማካሪ አቶ ጅሬኛ ጉደታ ደውሎ አስተያየታቸውን በዚህ ዘገባ ለማካተት ያደረገው ጥረትም ለዛሬ አልሰመረም። ይሁንና አቶ ጅሬኛ ከዚህ በፊት ተመሳሳይ የመንገደኞች እገታ ጋር በተያያዘ የሰራዊታቸው ተሳትፎን በተመለከተ ለቀረበላቸው ጥያቄ በሰጡት ምላሽ
7: የኦሮሞ ነጻነት ሰራዊት የምንለው እኛ በአደረጃጀታችን ውስጥ ያለ ጃልመሮ የሚመራው ሴንትራል ኮሚቴ ያለው 8 ዞኖች ያሉት በዛ ስትራክቸር ውስጥ ያለ የሚንቀሳቀስ የኦሮሞ ነጻነት ሰራዊት ዲሲፕሊን እንዲሆነ ነው። እንደዚህ አይነት የወረደ የሚዘርፍ ወይም ደግሞ ሰውን አግቶ ገንዘብ የሚጠይቅ ስራ አይሰራም ማለት ነው። ግን እንደዚህ አይነት ነገሮች አልተከናወኑም ማለት አንችልም። ሰው ቸግሮት ዊግም ቀጥሎ የኦሮሞ ነጻነት ሰራዊትም ይመስሎ ሰው የሚዘርፍም ሊኖር ይችላል።
6: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ወደ ሁለተኛው ዘገባችን ስናልፍ ብሔራዊ የምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት 7ኛው የኢትዮጵያ አጠቃላይ ምርጫ በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም ሊካሄድ ቀን ተቆርጦለታል። ቦርዱ ሰኞ ለሚካሄደው ለዚህ ምርጫ ከ50 ሚሊዮን በላይ መራጮች መመዝገባቸውንና በ614 የምርጫ ክልሎች ላይ ምርጫ እንደሚያካሂድ ቀደም ሲል ገልጿል። ለመሆኑ የዘንድሮው ምርጫ ከተሳታፊ የፖለቲካ ፓርቲዎች ከታዛቢዎችና ከመራጮች አንጻር እንዴት ይታያል በሚል እዚህ ስቱዲዮ ከመግባቴ ከጥቂት ደቂቃዎች በፊት የሰብአዊ መብት ተሟጋችና የቀድሞውን የሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያምን አነጋግሬያቸዋለሁ። እንደሚከተለው ይቀርባል።
8: አመሰግናለሁ አቶ ያሬድ ኃይለማርያም፣ የሰብአዊ መብት ተሟጋች እና የቀድሞው የሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር። እንግዲህ 7ኛው አጠቃላይ ሀገራዊ ምርጫ በመጪው ሰኞ ግንቦት 24 ቀን ይካሄዳልና የመጪውን ምርጫ አስቻይ ሁኔታዎች ከሰባይ መብት አንጻር እንዴት አየኸው?
9: ይሄ ምርጫ በብዙ መልኩ ከዚህ በፊት የነበሩ ምርጫዎች ራሳቸው የራሳቸው ብዙ ችግሮች ነበሯቸው። ግን እንደዛም ሆኖ ቢያንስ አንጻራዊ ሰላም ባለበት ሁኔታ ውስጥ የተካሄዱ ምርጫዎች ስለነበሩ ነፃና ፍትሃዊ ምርጫዎች ባይባሉም ሰላማዊ ምርጫ ተካሂዷል ለማስባል ያስችል ነበረ። ምክንያቱም ባለም አቀፍ ደረጃም የአንድ ምርጫ መስፈርቱ ሰላማዊ ነው ወይ ፍትሃዊ ነው ወይ ዲሞክራሲያዊ ስርዓትን በባህል የተንጸባረቀበት ነው ወይ በገለልተኛ ተቋም ነው የተካሄደው የሚሉትን ነገሮች እንደ መስፈርት መመዘኛ የሚቀመጡ ነገሮች አሉና አሁን ያለንበትና የፊታችን ሰኞ ድምጽ የሚሰጥበት ምርጫ እነዚህን ሁሉ መስፈርቶች የሚያሟላ አይደለም። የነጻና ፍትሃዊነት ምርጫውን ጉዳይና እንተውና የሚጠበቅም ስላልሆነ አፈና ጫና ባለበት ያገዛ ስርዓት ውስጥ በሰላም ተካሂዷል እንኳን ለመባል እሱንም መስፈርት የሚያሟላ አይደለም። አብዛኛው ያገሪቷ ክፍል ምርጫ ቦርድም ይሁን የመንግስት አካላት በተለያየ ጊዜ የሚሰጧቸው ትክክለኛ ያልሆኑ መረጃዎች ልክ አስቻይ ሁኔታ እንዳለ የሚያስብሉ ቢመስሉም መሬት ላይ ያለው ሁኔታ ግን እሱን አያሳይም። እና አንደኛ ለሁለተኛ ጊዜ የትግራይ ክልል ሙሉ ህዝቡ በምርጫ የማይወከልበት በአገሪቷ መንግስት አወቃቀር ውስጥ የማይወከልበት የፌዴሬሽኑ አባል መሆኑ ጥያቄ ውስጥ የገባበት ሁኔታ ውስጥ ነው ያለው። ሁለተኛ የአማራ ክልል መንግስት እንደሚለው ሳይሆን ይኸው አሁን እንኳን ምርጫው ሊካሄድ 3-4 ቀን በቀረው ጊዜ ውስጥ ለአምስት ቀን የሚቆይ በክልል ውስጥ የሚንቀሳቀሱት የታጣቂ ኃይሎች ፋኖዎች በሰጡት መግለጫ ምንም አይነት የትራንስፖርት እንቅስቃሴ እንኳን እንዳይካሄድ ማዕቀብ የተጣለበት ነው። ይሄ የሚያሳየው ክልሉ ከመንግስት ቁጥጥር ውጪ መውጣቱን ነው። እና እንዲህ አይነት የትራንስፖርት ማዕቀብ ባለበት ሰዎች ከቤታቸው መውጣት አይችሉም፣ እንቅስቃሴ ማድረግ አይችሉም። ቢንቀሳቀሱ ምን ሊገጥማቸው እንደሚችል አይታወቅም። ስለዚህ ከአምቡላንስ በስተቀር ምንም አይነት እንትን እንዳይደረግ ተከልክሏል። እና ክልሉ ደግሞ ከፍተኛ ውጊያ እየተካሄደበት ነው። ይኸው በትላንትና እንኳን ከደብረ ማርቆስ ወደ አዲስ አበባ የሚመጣ ሁለት ባስ ሙሉ ሰው ታፍኖ ወደ 12 ሰዎች ተገለዋል በጥይት በታጣቂዎች። ስለዚህ አገሪቷ ችግር ውስጥ ነች። ኦሮሚያ ክልል በተመሳሳይ ሁኔታ ችግር ውስጥ ነው። በታዋቂው ፖለቲከኛ ፕሮፌሰር መራራ እንደዚሁ ትላንትና በሰጡት መግለጫ የተወለድኩበት አካባቢ እዚህ አምቦ እንኳን ሄጄ እንኳን ምርጫ ቅስቀሳ ማድረግ ቤተሰብ መጎብኘት የማልችልበት አገር ሆኗል፣ ከአዲስ አበባ መውጣት አልቻልንም ብለዋል። ስለዚህ ይሄ ምርጫ አገሪቷ በከፍተኛ ሁኔታ ሰላም ያጣችበት አንድ፣ ሁለተኛ ደግሞ ስርዓት አልበኝነት የነገሰበት መንግስት የአገሪቷን ሰላም ብቻ ሳይሆን ስርዓት የህግ የበላይነትን መቆጣጠር ያልቻለበት የፖለቲካ ፓርቲዎች የትም ቦታ ሄደው ቅስቀሳ ከአዲስ አበባ ውጭ ማድረግ የማይችሉበት አስቸጋሪ ሁኔታ ውስጥ የሚደረግ የይምሰል ምርጫ ነው።
8: ስለ ፓርቲዎቹ በግጭቱ ምክንያት ሰላም በማጣቱ ምክንያት ፓርቲዎች መቀስቀስ አይችሉም የሚለውን ስታነሳ መሳተፍም ያልቻሉ ፓርቲዎች እንዳሉ እየተገለጸ ነው። ቁጥራቸውም እየቀነሰ መምጣቱ ይገለጻል። የታዛቢዎች ጉዳይም አንዱ የሚነሳው ነገር ነው። ከመራጮችም ከታዛቢዎችም ከተቃዋሚ ፖለቲካ ፓርቲዎች አንጻርስ እንዴት ታየዋለህ?
9: ከታዛቢዎቹ ብጀምር የአፍሪካ ህብረት ለምሳሌ የትኛውም የአፍሪካ ሀገር ውስጥ ግጭትን ባለበት ሁኔታ በሀገሩ ጋባዥነት ሲጠሩ ቁጥራቸው በጣም አነስተኛ የሆኑ ታዛቢዎችን ይልካሉ። ይሄ የተለመደ ነው እና ከዛም በኋላ ይዘውት የሚወጡት መግለጫ ራሱ ገለልተኝነቱ ሁልጊዜ ጥያቄ ውስጥ የወጠቀ ነው። የአፍሪካ ህብረት አንድም ሀገር ላይ ችግር ሲኖር ራሱ ጠንከር ያለ ችግር ሲኖር ከመንግስታቱ ጋር ላለመጋጨት ብሎ የህብረቱ ሰዎች እውነተኛ ምስክርነት አይሰጡም። ስለዚህ ታማኝነታቸው ሁሌ ጥያቄ ውስጥ እንደወደቀ ነው። ኢጋድም በተመሳሳይ ሁኔታ ነው። የኢጋድ አመራሮች አሁን ኢትዮጵያ ውስጥ ያለ ያገዛዝ ስርዓት የቅርብ ሰዎችም ስለሆኑ ከኢጋድም እንደዚህ እውነተኛ የምስክርነት መረጃ አይመጣም። ያ ብቻ ሳይሆን የሚያሰማሩትም ኢትዮጵያ በጣም ሰፊ ሀገር ነች። የሚልኳቸው ታዛቢዎች ደግሞ የአዲስ አበባን ምርጫ ጣቢያዎች እንኳን በአግባቡ መሸፈን የሚችሉ አይደሉም። ሌላው ትልቅ ብዙ ጊዜ ከፍተኛ የታዛቢነት ስራ በገለልተኝነት የሚሰራው የአውሮፓ ዩኒየን ነበር። የአውሮፓ ዩኒየን ይህን ምርጫ አልታዘብም፣ እንዲሁ የፖለቲካ ትኩሳቱን ሂደቱን በርቀት እከታተላለሁ እንጂ ምርጫውን አልታዘብም ብሏል። የሀገር ውስጥ ታዛቢዎች ናቸው። የሀገር ውስጥ ታዛቢዎች ደግሞ ገሚሶቹ ገለልተኝነታቸው ጥያቄ ውስጥ የወደቀ ነው። ገሚሶቹ ደግሞ ደፍረው ያዩትን ህጸጽ እንኳን እስካሁን ድረስ በግልጽ ሪፖርት አውጥተው መንግስትን ሲያርሙ ሲያስተካክሉ አይታይም። ከመራጮች አንጻር የወሰድ እንደሆነ መንግስት የቁጥር ነገር በጣም ስለሚያሳስበው ከዚህ በፊት ሰላም በነበረባቸው ራሱን ባካሄደው የዛሬ 5 ዓመት በነበረው ምርጫ ሰላም በጣም የተሻለ ሰላም በነበረበት ወቅት ውስጥ እንኳን ከተመዘገበው ሰው የተጋነነ ቁጥር በዳታ በኢንተርኔት በምን በስልካቸው ተመዝግቧል አፕሊኬሽን በሚል ትክክለኛ ያልሆነ አሁን ያለም አቀፍ ተቋማቶችም እየተቹት ነው የተጋነነ የውሸት ቁጥር ተመዝጋቢዎች ተቀምጧል። ግን እነታውን ብናየው እንደው ቁጥሩም እንኳን ቢያንስ እንኳን አብዛኛው ከአዲስ አበባን ጨምሮ በአብዛኛው የአገሪቷ ክፍል ሰዎች ተገደው ነው ወደ ምርጫ ካርድ እንዲወስዱ የተደረገው። የመንግስት አገልግሎቶችን ከጤና አንስቶ ማንኛውንም የመንግስት አገልግሎቶች ሲጠይቁ የምርጫ ካርድ አውጥታቸዋል እየተባለ የምርጫ ካርድ ያላወጣ ሰው ምንም አይነት የመንግስት አገልግሎት እንዳያገኝ እየተከለከለ አንዳንዱ ጋር ምርጫ ካርድ ያልወሰዳችሁ ተብሎ የታሰሩ ሰዎች አሉ። ካርዱንም ከወሰዱት በኋላ ደግሞ የካርዳችሁን ቁጥር መመዝገብ አለብን እየተባለ በደህንነቶች በመከላከያ አባላት ከወረዳና ቀበሌ ድረስ ባሉ የጸጥታ አካላትና የአገዛዙ ካድሬዎች እየተዋከበ ነው ሰው ካርድ ተገዶ የወሰደው። ስለዚህ መራጩ በነጻነት በመምረጥ መብቱ ላይ የመወሰን እድል አላገኘም። ሶስተኛ ደግሞ መራጩ በቂ የሆነ የፖለቲካ ፍክክር አማራጭ ኃይሎችን እንዳያይ ተከልክሏል።
10: ሌሎቹ አካባቢ የጸጥታ ችግር ነው የሚታየው። ትግራይ ክልል ደግሞ ጭርሱን ምርጫ አይካሄድም እና እንደው ከዛ አንጻርስ እንዴት አየው?
9: ትግራይ ክልልን የፌዴራል መንግስት ችላይ ማለት የመተው አይነት ነገር ነው ለኔ የሚታየኝ። ምክንያቱም የፕሪቶሪያ ስምምነት በተፈረመ በአጭር ጊዜ ውስጥ ነው ያን የፕሪቶሪያ ስምምነት የፈረመውን አካል እውቅና የሰጡትን ህወሓትን በምርጫ ቦርድ የፓርቲነት ህልውናውን እንደ ጥያቄ ውስጥ የሚከት እርምጃ በመንግስት በኩል የተወሰደው እና ያኔ ነው የፕሪቶሪያ ስምምነት እስከ መጨረሻው እንደማይመጣ ትክክለኛ መስመሩን ይዞ እንደማይመጣ ምልክት የታየው። ከዛ በኋላ ግን ያለው ሁኔታ ነገሮች እየጦዙ እየተባባሱ ስለመጡ ትግራይ ውስጥ የሚጠበቀው ነገር አሁንም ያለው ምልክቶች የሚያሳዩት ምርጫ ሳይሆን ሁለተኛ ዙር ጦርነት ይመጣል የሚል ነው የክልሉም ህዝብ ስጋት የሁላችንም ስጋት። እንደውም ምርጫው ከርቶ ያ ክልል በሰላም ሊቆይ ይችላል የሚለው ነው እና በሁለቱም ኃይሎች በኩል ያለው ነገር ለስልጣን ፖለቲካ ለውይይት ለድርድር የሚያመች አይደለም መገፋፋት ነው ያለው እና የትግራይ ህዝብ በመንግስት ውስጥ አለመወከሉ የሚፈልገውን አካል አለመምረጡ በምርጫ አለመሳተፉ ብቻ ሳይሆን የመኖር ህልውናውም እንደገና ብዙ ሺህ ልጆቹን ሊያጣ የሚችልበት አደጋ ከፊት ለፊቱ የተጋረጠበት ሁኔታ ውስጥ ነው ያለ።
10: አቶ ያሬድ ኃይለማርያም የሰብአዊ መብት ተሟጋችና የቀድሞው የሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር ለሰጠኸኝ ማብራሪያ ከልብ አመሰግናለሁ።
9: እኔም አመሰግናለሁ።
1: ቀጣዩና ሶስተኛው ዘገባችን አሁንም በምርጫ ላይ ያተኮረ ነው። ሰባተኛው የኢትዮጵያ ጠቅላላ ምርጫ ሊካሄድ ሁለት ቀናት ቀርተውታል። ከትናንት አንስቶ እስከ ምርጫው ያሉት ቀናት የጽሞና ቀናት ተብለው ምንም አይነት ከምርጫ ጋር የተያዘ እንቅስቃሴዎች የማይካሄድበት ጊዜ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቀጣዩ ዘገባችን የፊታችን ሰኞ ስለሚካሄደው ሰባተኛው የኢትዮጵያ ጠቅላላ ምርጫ የፖለቲካ ተንታኞች ምልከታን ያስቃኛል። ሂሩት መለሰ እንደሚከተለው አጠናቅራለች።
11: የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ሳምንት ማክሰኞ እንዳስታወቀው የፊታችን ሰኞ ግንቦት 24 ቀን 2018 ዓ.ም በሚካሄደው የኢትዮጵያ ጠቅላላ ምርጫ 42 የፖለቲካ ድርጅቶች ይወዳደራሉ። ስለ ምርጫው ሂደት ዶቼ ቬለ ምልከታቸውን ከጠየቃቸው ተንታኞች አንዱ ዶክተር ሙከረም ሚፍታህ በሲቪል ሰርቪስ ዩኒቨርሲቲ ረዳት ፕሮፌሰር እና የፖሊሲ ጉዳይ አጥኚ ካለፈው ምርጫ ጋር በማነጻጸር በምርጫው ሂደት ከተወዳዳሪ ፓርቲዎች በኩል ታይተዋል ያሏቸውን ድክመቶች አስረድተዋል።
12: ቀድሞ ከነበሩት ምርጫ ወቅቶች አኳያ ጠንከር ያለ ፖሊሲ አማራጭ የያዘ የተፎካካሪ የሚባል ተቋሚ የሚባል ኃይል ገን የወጣበት የምርጫ ወቅት ነው ለማለት የሚያዳግት ይመስለኛል። በሌላ በኩል የምረጡኝ ዘመቻው እንቅስቃሴው ላይ ፖድካስት ሚዲያውም በቴሌቪዥንም ሬዲዮም እንዲሁም ማህበራዊ ሚዲያም ላይ ያለውን ነገር በምናይበት ወቅት እንግዲህ ህብረተሰቡን የሚመለከቱ በቀጥታ የህይወት ተግዳሮት የሆኑ አሳሳቢ የሆኑ ችግሮች መሰረታዊ የውይይት አጀንዳ ሆነው ቀርቦ አላየኋቸውም። የግል አስተያየት ነው። የዳቦ የዘይት ጉዳይ፣ የዱቄት የስንዴ ጉዳይ ህብረተሰቡን እጅግ በጣም በከፍተኛ በጣም የሚያሳስቡ ጉዳዮች ናቸው። የዕለት ተዕለት ፍጆታን የሚመለከቱ ጉዳዮችን የፖሊሲ አጀንዳ አድርጎ የህዝቡ የልብ ትርታ ጉዳይ እንደሆኑ አድርጎ ወደ መድረክ በማምጣት የውይይት አጀንዳ ማድረግ ላይ ጠንከር ያሉ ነገሮች እኔ በግሌ አላስተዋልኩኝም።
11: ሌላው ዶቼ ቬለ ያነጋገራቸው የኢትዮጵያና የአፍሪቃ ቀንድ የፖለቲካ ጉዳዮች ተንታኝ አቶ መስፍን አማን የአሁኑን የምርጫ ሂደት ከባለፈው ጋር በማነጻጸር በአሁኑ ከባለፈው ለየት ያሉ ያሏቸውን ሁኔታዎች ገልጸዋል።
13: ከዚህ ቀደም በነበሩ እንትኖች እንደውም የኢትዮጵያ ፖለቲካ ምርጫ በሚካሄድበት ጊዜ ፖለቲካው ላይ ፖለቲካው ትንሽ ይሞቅ ነው ይሞቅ ነበር ይጋጋል ነበር። አሁን ግን የመቀዛቀዝ ነገር ነው ያለው፣ ውዝግብ ነው ያለው፣ ይሄ ነገር አልተሟላም፣ ይሄ ነገር አልተፈጸመም የሚል ነው ያለው። ገዢው ፓርቲ በተቻለ መጠን ምርጫውን አካሄደው፣ ምክንያቱም በኢትዮጵያ ሕግ 5 ዓመት ግዴታ ስለሆነ ነው። አይ ቲንክ ገዢው ፓርቲ ፈልጎትም አይመስለኝም፣ ግን ያው ሕግ ስለሚጠይቅ ሕግ ስለሚያስገድድ በ5 ዓመት ምርጫ መካሄድ አለበት ስለሚል በዛ ግዴታ ውስጥ ስለሆነ ይመስለኛልና ምርጫው መካሄድ አለበት ብሎ ቆርጦ የተነሳ ይመስላል። በሌላ በኩል ተቃዋሚዎቹ አብዛኞቹ የሚወዳደሩትም ጭምር ማለት ነው በግማሽ ልብ ነው የገቡበት ምርጫው ላይ። የምናየው ነገር እሱ ነው። ብዙ አይነት ኢሬጉላሪቲስ ወይም ደግሞ በጣም ያልተለመዱ ሁኔታዎች የታዩበት ነው። በተለይ አሁን የመራጮች ምዝገባ ላይ የሆኑ አማራ ክልል አንዳንድ የምንሰማቸው ዜናዎች አሉ። በግድ መራጮች ካርድ እንዲወስዱ የሚደረግበት ሁኔታ አለ። አንዳንድ ቦታዎች ተመራጮች ራሳቸው ምርጫ አስፈጻሚ የሆኑበት ሁኔታ አለ። ይሄን የምለው እኔ አይደለሁም፣ ምርጫ ቦርድ ራሱ በአንድ ወቅት ያወጣው ሪፖርት ነው እንትን የሚለው እና ይሄ ነገር አለ። እንደ በፊቱ ክርክሮቹ በጣም አነስተኛ ናቸው። ከ97ቱ ጋር እንኳን አናወዳድረውም። 97ቱ በጣም አድቫንስ ሊያደርገው በጣም የተሻለ የሄደ ምርጫ ነው በኢትዮጵያ ታሪክ። ከዛ ወዲህ እንኳን የተካሄዱ ምርጫዎች ላይ ይካሄዱ የነበሩ ክርክሮች አሁን እዚህኛው ላይ ብዙም እንትን አይደለም እና ምርጫው እኔ የማየው ለፎርማሊቲ ወይም ደግሞ በቃ ህግ ለማክበር 5 ዓመት ስለሚጠየቅ መካሄድ አለበት ተብሎ ታምኖበት የሚካሄድ እና ደግሞ ያው የገዢው ፓርቲ የሚቀጥለውን 5 ዓመትም ተመርጦ ነው ስልጣን ያዘው የሚለው ነገር ለማራዘም የሚካሄድ ነው እንጂ ብዙ የሚቀሩ ነገሮች አሉ።
11: ዶክተር ሙከረም በበኩላቸው ልሂቃን ለምርጫው ትኩረት አለመስጠታቸው ሌላው በአሁኑ ምርጫ ሂደት የታዘቡት ጉዳይ ነው።
12: ከስርዓቱ ጋር ሰዎች የሚያደርጓቸው እንቅስቃሴዎች ካልሆነ በስተቀር በተለይ ምሁራን አካባቢ ጉዳዩን አስመልክቶ ጠለቅ ያለ አይደለም። እንዲሁ ነው እንደ አጀንዳም ተነስቶም አላየሁኝም። ከትም በተለያዩ አጋጣሚዎች እንደዚህ እንትኖች ጋር አልጠፋም ዩኒቨርሲቲ ውስጥ በማስተምረው እና የትኩረት በልሂቃን በኩል በተለይ ምሁራን በኩል አለመኖሩ በአንድ በኩል ሊያሳይ የሚችለው ወይም ሊጠቁም የሚችለው ነገር ጉዳዩ ላይ መሰረታዊ የሚባል ነገር ለውጥ የሚባል የሚቻል ነገር መሰረታዊ የሚባል ነገር ከዚህ ምርጫ ጋር ተያይዞ የሚጠበቅ አለመሆኑን የሚያሳይ ይመስለኛል። ይሄ ግል ግምገማዬ ነው።
11: የኢትዮጵያ ብሔራዊ ምርጫ ቦርድ እንዳለው ከ50 ሚሊዮን በላይ ሕዝብ ለመምረጥ ተመዝግቧል። ይህም እስከ ዛሬ በኢትዮጵያ በተካሄዱት ምርጫዎች ለመምረጥ ከተመዘገበው ሕዝብ ቁጥር ከፍተኛው መሆኑም ተነግሯል። ምንም እንኳን ከፍተኛ ቁጥር ያለው ሕዝብ ለመምረጥ ቢመዘገብም ለምርጫው ያለው ጉጉትም ሆነ ስሜት ከባለፈው ምርጫ ጋር ሲነጻጸር ዝቅተኛ መሆኑ ይሰማል። ይህ ምን ያመለክታል? አቶ መስፍን፣
13: ተስፋ ከመቁረጥ የመጣ ይመስል በምርጫ ብመርጥ በካርዴ ስርዓት መለወጥ ሁኔታዎችን ማሻሻል አልችልም ብሎ ሰው ተስፋ የቆረጠ ነው የሚመስለው። ሌላ ምንም እንትን ቀላል ነገር ነው። ሰው በምርጫው ላይ እምነት ቢኖረው ኖሮ ወጥቶ ድምፁን ሰጥቶ ለውጥ ለማምጣት ተስፋ አድርጎ ይመርጣል። አሁን ግን ብመርጥም ምንም የሚቀየር ነገር የለም የሚል አይነት እንትን ውስጥ የገባ ነው የሚመስለው። ይሄ ደግሞ ለአንድ ሀገር በነገራችን ላይ አደገኛ ነው። ሰው በፖለቲካው በሂደቱ ተስፋ ከቆረጠ፣ በእምነት በመንግስት በስርዓቱ ላይ በሂደቱ ላይ እምነት ካጣ በብዙ ነገር ላይ መንግስት ላይ ያለው እምነት ይበላሻል። በኋላ ደግሞ ሌሎች ያልተፈለጉ አይነት የህዝብ ተቃውሞች እንዲፈጠሩ በር ነው የሚከፍተው።
11: የፊታችን ሰኞ በትግራይ ክልል ሙሉ በሙሉ ማለትም በ38 ምርጫ ክልሎች እንዲሁም በአማራ ክልል በ8 ምርጫ ክልሎች ምርጫ እንደማይደረግ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል።
1: ቀጣዩና አራተኛው ዘገባችን ወደ አማራ ክልል ይወስደናል። በአማራ ክልል ባለው የጸጥታ ችግር ምክንያት በክልሉ ውስጥ ወደ ተለያዩ አካባቢዎች የሚንቀሳቀሱ አሽከርካሪዎች ለከፍተኛ ዘረፋና እገታ እየተዳረጉ መሆኑን ገልጸዋል። አሽከርካሪዎቹ በየአካባቢዎቹ ባሉ የታጠቁ አካላት ከሚደርስባቸው ዘረፋ በተጨማሪ በስራ ላይ ያሉ የሚገደሉ መኖራቸውንም ተናግረዋል። የደሴው ዘጋቢያችን ኢሳያስ ገላው ተጨማሪ አለው።
14: በአማራ ክልል ባለው የጸጥታ ችግር ምክንያት በክልሉ ውስጥ ወደ ተለያዩ አካባቢዎች የሚንቀሳቀሱ አሽከርካሪዎች ለከፍተኛ ዘረፋ፣ እገታና ግድያ እየተዳረጉ መሆኑን ተናገሩ። አሽከርካሪዎቹ የጭነትም ሆነ የሕዝብ ትራንስፖርት አገልግሎት ለመስጠት በየአካባቢዎቹ ባሉ የታጠቁ አካላት ከሚደርስባቸው ዘረፋ በተጨማሪ በስራ ላይ ያሉም የሚገደሉ አሽከርካሪዎች መኖራቸውን ነው የሚናገሩት።
15: አሽከርካሪነት በአሁኑ ጊዜ የአማራ ክልል በጣም ከባድ ነው፣ እጅግ በጣም ከሚባለው በላይ። በቃ ነጻነት የለህም።
16: ትንሽ ወጣ እንዳልከ በቃ ነፃነት እንዴት ነው አንተ መብት አንተ ቤተሰብ አስተዳዳሪ ነን እና አሁን ባለፈው እዚህ ጋር አዶ አካባቢ እንኳን እዚህ ወረድ ብለህ ባቁምልኝ ዝም ብሎ ተራ ሚኒሻ ባቁምልኝ ሰው እንዴት ይጠፋል? ይሄ ሰው መጥፋት ማለት እንዴት ጥይት ይተኮሳል? ሹፌር መነጋገር እየተቻለ በቃ ትንሽ ሰበብ ነው የሚፈለግልህ በቃ።
14: በተለይም ቤተሰብ አስተዳዳሪ የሆኑ አሽከርካሪዎች የዕለት ጉርሳቸውን ለመሸፈን ቤተሰቦቻቸውን ለመደጎም ሲሉ ብቻ ህይወታቸውን ለአደጋ አጋልጠው በአስቸጋሪ ሁኔታ ውስጥ ለመስራት መገደዳቸውን ነው የሚያስረዱት።
17: ይታገታሉ፣ ይገደላሉ፣ ንብረት ዘረፍ አለ። ንብረት ከመዘረፉ የበለጠ የሰው ልጅ ውድ ህይወቶች እየጠፉ ነው። ህጻናት ልጆቻቸውን ጥሎ ትዳራቸውን ጥሎ ብዙ ቤተሰብ የተበተነበት መንገድ አለ። በቅርብ እዚህኛም አካባቢ የሞቱ አሉ። በቤተሰብ ደረጃም ያለፉ ልጆች አሉ፣ ገብተው ለስራ ወጥተው።
14: አሽከርካሪዎቹ በተለያዩ አካባቢዎች በሚነሱ ግጭቶች ሽፋን መስጫ እየተደረጉ መሆኑን ጠቁመው ፈታኝና አስቸጋሪ በሆኑ ቀጠናዎች ውስጥም ለሞት እየተዳረጉ መሆኑን ይገልጻሉ።
18: ከየት እንደምትተኮስ አታውቀውም። የሆነ ቦታ ተኩስ ካለ መንገድ ላይ ቁሙ ማለት ያለባቸው እነሱ ናቸው አይደል? ስታልፍ ያሳልፈዋል። ከኋላ ተኩስ ይተኮሳል። ከኋላ ደግሞ ያሉት የእነዚህኞቹ ናቸው። ከኋላ አስገብቶ እንዳንተ እንደ ሽፋን እየተጠቀሙ እንድት የሆነ ሞታለ እንጂ ውርጌሳ ላይ ሞቷል። የኛ ጓደኛ
14: ከደባርቅ አካባቢ ሀሳባቸውን እያካፈሉ አንድ አስተያየት ሰጭም አሁን በአማራ ክልል ማሽከርከር ፍጹም ለህይወት አስጊ ነው ይላሉ።
19: ፈታኝ ነው። በዚህ ሶስት አራት አመት ግድያ አለ፣ እገታ አለ፣ እዛ ላይ ትታገታለህ፣ ትገደላለህ። በቃ ዋስትና ይሄ ነው ብሎ የሚወስድልህ አካል የለም። በቃ አንድ ፈጣሪን አምነህ ነው የምትወጣው። አጋጣሚ በዛች አጋጣሚ ቅጽበት ከተገኘ ትሄዳለህ። ገንዘብ ያለው ከፍሎ ይወጣል፣ ገንዘብ የሌለው በዛው ይገደላል።
14: ከአማራ ክልል የሚወጡ የህዝብ ማመላለሻ ተሽከርካሪዎችም በየጊዜው መንገድ ላይ የሚደርስባቸው እገታ፣ ዝርፊያና ግድያ አሰቃቂ መሆኑን ነው አሽከርካሪዎቹ የሚናገሩት።
20: ትናንትና እኔ ከደጀን ነው የመጣሁት። ደጀን አደርኩ፣ ከባህር ዳር መጥቼ ደጀን አደርኩኝ። ከዛ አብረን የወረነ ሹፌር 43-79 የሚል መኪና ሰዎቹ ወደ 10 ሰው ምናምን ሞተዋል። ሰሌን የለም ስራው ተፈታትፏል ምናምን ወደ ባቱን አካባቢ ሹፌሩ የት እንዳለ አይታወቅም። ትናንት ያየሁት ነገር ነው።
14: የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ የሆኑት አቶ ሰለሞን ዘውዱም ሞቅ ቀዝቀዝ በሚለው የጸጥታ ችግር ውስጥ ምንም እንኳን ጉዞው በእጀባ ቢከወንም ለከፍተኛ ስጋት አሽከርካሪዎች መዳረጋቸውን ይናገራሉ።
21: እዛ አካባቢ ላይ ያለው መሰረታዊ ችግር የጸጥታ ችግር ነው። በዛ አካባቢ የሚንቀሳቀሱ አሽከርካሪዎች በሙሉ በስጋት ነው የሚንቀሳቀሱት። በእጀባ ያው መከላከያ እና የአካባቢ ልዩ ኃይሎች ምኖች አንዳንድ አስጊ የሚባሉ ቦታዎች ላይ እጀባ እያደረጉ ይወስዷቸዋል። ስለዚህ ስጋት ነው አሁን ያለው የአማራ ክልል ችግር ይታወቃል።
14: የኢትዮጵያ ከፍተኛ ሀገር አቋራጭ አውቶቡሶች ሾፌሮች፣ ገንዘብ ተቀባዮችና ረዳቶች መሰረታዊ ማህበር ፕሬዚደንት የሆኑት አቶ ተካ ደበሌ በአሽከርካሪዎች ላይ እየተፈጸመ ያለው ግድያና እገታ ከፍተኛ ኢኮኖሚያዊና ስነ ልቦናዊ ጫና እያሳደረ ቤተሰብ እያፈረሰ ነው ይላሉ። ማህበሩም ይህንን በማስመልከት በተደጋጋሚ ለመንግስት አቤቱታውን ቢያሰማም ምንም የተቀየረ ነገር አለመኖሩን ነው የሚናገሩት።
22: ምንም አዲስ ነገር የለም። ሀሳብ እናቀርብም ምንም ብንል እናንተ ምንትን ብትሉ ያው እንደምታየው ነው የሀገራችን ሁኔታ። አሁን እንግዲህ በጸጋ እየተቀበል እየሞትም እያታገትንም እየሰራን ነው ያለ ነው። እንግዲህ ያው ነው የተወሰነ ሰዓት ይከሰታል፣ የተወሰነ ሰዓት ደግሞ ይቀዘቅዛል። ይሄ ነው ብለህ የምትተማመነው ነገር የለም። እኛ አቤትም እያል የሀገር ጉዳይ ነው የወገን ጉዳይ ነው የራሳችን አስተዋጽኦ እያደረግን አለን። መቼም ከዛሬ ነገ ወር ከአመት ይሻሻላል ብለን መቼም የሀገር ጉዳይ ነው። የት ትሄዳለህ? አንዴ ሙያው ብለሃል፣ ወገንም ያሳዝንሃል። ምን ታደርገዋለህ?
14: አሁን ላይ በአሽከርካሪዎች ላይ የሚፈጸም እገታና ግድያ መስመሩን ማለፉን ተከትሎ በማህበር መደራጀት ከሞት አልታደገንም ያሉ አሽከርካሪዎች ቁጥር መጨመሩን፣ ማህበሩም አስጊ ሁኔታ ላይ መሆኑን አቶ ተካ ደበሌ ያወሳሉ።
22: በአሁኑ ሰዓት ማህበሩ ምን አረገልን? ምን ሞገተልን? እኛ ሞት፣ መፈናቀል፣ ብዙ ነገሩ አልቀረልንም እያሉ ማህበሩንም ወደ መጥላላቱና አባላቶቹም እየተፈረከረኩ ነው የሚገኙ። ትክክልም ነው። ደግሞ
14: ማህበሩ አሁን ላይ እየተባባሰ የመጣውን የአሽከርካሪዎች ግድያ፣ እገታና ድብደባን በተመለከተ ለትራንስፖርትና ሎጂስቲክስ ሚኒስቴር አቤቱታውን በድጋሜ ለማሰማት ቢሞክርም የሚመለከታቸውን የስራ ኃላፊዎች አግኝቶ ለማነጋገር መቸገሩን ነው የተገለጸው። ለዶይቼ ቬለ ዘገባ ኢሳያስ ገላው።
1: አምስተኛውና የመጨረሻው ዘገባችን ወደ ደቡብ አፍሪካ ይወስደናል። በደቡብ አፍሪካ መጤጠል የሆነ እንቅስቃሴ ብዙ አፍሪካውያንን ህይወት እየቀጠፈ በስደት ያከማቹትን አንጡረ ሀብታቸውንም እያወደመ ነው። የዚህ ሰለባ ከሆኑት መካከል ደግሞ ኢትዮጵያን ይገኙበታል። አገር ቤት በአንድም ይሁን በሌላ መልኩ አልተመቸንም ብለው ራሳቸውንና ቤተሰቦቻቸውን ለመርዳት አለም በህግ ወጥ ደላሎች አማላይ ቃላት በመታለል ያላቾን ንብረት ሽጠው ተሰደዋል። ደቡብ አፍሪካ ግን ለኢትዮጵያንም ሆነ ለሌሎች አፍሪካውያን ግፍ የሚፈስባት ሀገር የሆነች መምጣቷን ስደተኞች በመረት ይገልጻሉ። በደቡብ አፍሪካ የሚታየውን መጤጠል ጥቃት በተመለከተ ዮሐንስ ገብረ እግዚአብሔር ተከታዩን ዘገባ ዘጋጅቷል።
2: በደቡብ አፍሪካ የመጤጠል እንቅስቃሴ እንደ ቀልድ በአንድ ጋጠወጥ ግለሰብ እንደተጀመረ በጆሃንስበርግ ከተማ የሚኖሩና ጄኔሬሽን ቱ ጄኔሬሽን የተባለ መንግስታዊ ያልሆነ ድርጅት ዋና ስራ አስፈጻሚ አቶ ገዛህኝ ስማሞ አጫውተውናል።
4: እንግዲህ እነኚህ የመጀመሪያ መነሻ ሶርሳቸው ላክ የሚባል አንድ ማፊያ ወጣት ገፍተን እናውጣ፣ ዱዱላ ማለት በዙሉኛ ግፋና አውጣ፣ በግድ አውጣ ማለት ነው። ይሄ ግለሰብ በጥቂት አካባቢ ላይ ያሉ ሱቆችን ፕሮቴክት አድርጋለሁ ብሎ ገንዘብ ተሰብስቦ ተሰጥቷል። በዛ ገንዘብ ራሱን አደለበ። እንግዲህ የእሱን ኮፒ እያዩ አፍሪካ አክሽን፣ ማርች ቱ ማርች፣ ዱዱላ ሙቭመንት እና ወደ 6-7 አይነት ፓርቲ ሆነው መጡ።
2: እንዲህ በህገወጥ መንገድ ራሳቸውን ያደራጁ ወጣቶች ባካበቱት ህገወጥ ሀብትና ንብረት የዘር ጥላቻን እንደ ምሽግ እየተጠቀሙ የመጤ አፍሪካውያን ህይወትና ንብረት እየቀጠፉ እንደሆነ መረጃዎች ያመለክታሉ። በኢትዮጵያውያን ላይ ተጀምሮ ትንሽ ሰከን ብሎ የነበረው ዝርፊያ ከትላንት ወዲያም እንደቀጠለ አቶ ገዛህኝ ያስረዳሉ።
4: ቡሉምፎንቴን ከተማ ላይ እንግዲህ ተከታታይ 2 ማታ ነው የዘረፉት። ምንም አላስቀሩም፣ በርካታ ንብረቶቻቸውን ዘርፈዋል። በተለይ ቡሉምፎንቴን ፍሪ ስቴት በጣም በተከታታይ በ2040 ተዘርፏል። በተከታታይ 4 ዓመት የተዘረፈ ከተማ ነው እና መንግስትም የሌለ ነው የሚመስለው። በጣም ተጎድተዋል ቡሉምፎንቴን ከተማ ያሉ ኢትዮጵያውያን። በቅርቡ ከትላንት ወዲያ ከፍተኛ ዝርፊያ ተፈጽሞባቸዋል። አንድ ነገር ሳይቀር በጣም ነው ያወደሟቸው፣ በጣም ነው የዘረፏቸው። እንግዲህ ሲዘርፏቸው በቃ በሚያሳዝን ሁኔታ ሰው ከተኛ በኋላ መጥቶ ነው የሚዘርፉ።
2: በግላጭ ይካሄድ የነበረ ዝርፊያና ግድያ ትንሽ ቀዝቀዝ ባለባቸው አካባቢዎችም ጥቃቱ መልኩን እየቀየረ እየተፈጸመ እንደሆነ አቶ ገዛህኝ አጫውተውናል። ሂዳት በለው ግን እንዲሄድ አድርገው እንዲሉ ሱቃችሁ አትክፈቱ እያሉ ሱቅ በማዘጋት የክፋቱ ክፋት ደግሞ ፖሊሶች ከለላ የማይሰጡ መሆኑን እንደሆነ ነው አቶ ገዛህኝ የሚያክሉት።
4: ክፈቱ አላልናችሁም ሱቆቹን አትክፈቱ እያሉ በድብቅ እየሄዱ የማዘጋት ነገር አለ። እሱም ደግሞ ያው ገዢው ፓርቲ ለመንግስት ጠቅሙ፣ ፖሊስ ጠቅሙ ላል ያው ፖሊስ ብዙም ከለላ አይሰጥም ለዜጎቻችን በብዛት አሁን በዚህ ጊዜ በሚስተዋለው።
2: በደቡብ አፍሪካ እየተፈጸመ ያለውን የመጤጠል ጥቃት ተከትሎ ጋና የመጀመሪያ ዙር 300 ዜጎቿን ከደቡብ አፍሪካ አስወጥታለች። ሌሎች ሀገራትም በደቡብ አፍሪካ መንግስት ላይ የዲፕሎማሲ ጫና እየፈጠሩ ይገኛሉ።
4: ጋና 300 ዜጎችን የመጀመሪያ ዙር ወስዳ እንግዲህ ያደረገችውን አቀባበልና ለዜጎች ያሳየችውን ፍቅር ሁሉም አፍሪካን እንደ ተሞክሮና እንዲህ አሪያ እያዩ ነው። የቦትዋና መንግስት ለዜጎቹ አለው ብሏል። የዚምባብዌውን መንግስት እንደዚህ፣ የሞዛምቢኩን መንግስት ልዩ መልክተኛ የውጭ ጉዳያቸው እንዲከው ከክብር ፕሬዚደንት ሲሪል ራማፎሳ ጋር መክሯል። የታንዛኒያዋም ጠንከር ያለ መልእክት አስተላልፋለች። እንግዲህ አፍሪካ ላይ ቦትዋና ኢሚዲየትሊ ነው አክሽን የወሰደችው፣ ኤሌክትሪኩን ቆረጠች፣ ወዲያው ይቅርታ ጠይቀው ነው ልዑካን ቡድኑ በአስቸኳይ መቶ ተነጋግሮ ነው እንግዲህ ወዲያው ስምምነት የፈጠሩት እና ኢትዮጵያን በኩል ያለው ርብርብና ያለው እንቅስቃሴ ተጠናክሮ መቀጠር አለበት ነው የሚለው እና የዜጎችን ጉዳይ እልባት እስኪያገኝ።
2: በደቡብ አፍሪካ የሚገኙትን ኢትዮጵያውያን ማህበረሰብ አባላት ከዚህ ጥቃት ለመታደግ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ጋር ምክክር መደረጉን የገለጹት አቶ ገዛህኝ ነገሮች ይሻሉ ይሆናል የሚል ተስፋ ከተግባራዊ እንቅስቃሴ ጋር እንደሚጠብቁ ነግረውናል። ይሁንና አሉ አቶ ገዛህኝ፣ በአንዳንድ ኢትዮጵያውያን የቸልተኝነት ሁኔታ እንደሚስተዋል አልሸሸጉም።
1: የዜና መጽሔት ጥንቅራችን ይህንን ይመስል ነበር። በሙዚቃ ፋታ ወስደን ተመልሰን እንገናኝ።

0: በቀጣዩና ሳምንታዊው የወጣቶች ዓለም ዝግጅታችን ነው። ሰባተኛው ሀገራዊ ምርጫ በኢትዮጵያ ሊካሄድ በጣት የሚቆጠሩ ቀናት ቀርተውታል። ለመሆኑ ወጣቶች ለፖለቲከኞች ምን ማለት ይሻሉ? ቀጣዩ የወጣቶች ዓለም ዝግጅታችን ስልክ ቁጥራቸውን ለላኩልን ወጣቶች መድረኩን ሰጥቷል። ልደት አበበ ይህንና ሌሎች ጥያቄዎችን አንስታላችኋለች። ከዝግጅቱ ጋር መልካም ቆይታ።
1: ወጣቶች ዓለም
2: ጤና ይስጥልኝ ውድ የወጣቶች ዓለም ዝግጅት ተከታታዮች። ባለፈው ሳምንት ዝግጅታችን ከኢትዮጵያ ሰባተኛው ሀገራዊ ምርጫ ጋር በተያያዘ ስለ ምርጫ መስገባ የመምረጥ ወይም ያለመምረጥ መብትና የሚቀጥሉት 5 አመታት የኢትዮጵያ ተስፋ ላይ ተኩረናል። በዛሬው ዝግጅታችንም ወጣቶች ሐሳባቸውን ያካፍላሉ፣ ፖለቲከኞች ያዳምጣሉ። ዛሬ ትኩረት የምናደርገው ዲሞክራሲ ላይና ወጣቶች ለፖለቲከኞች ያላቸው መልእክት ላይ ነው። 4 ወጣቶች ሐሳባቸውን አጋርተውናል። ዋና ዋና የሚባሉት የዲሞክራሲ መገለጫዎች ነጻ ምርጫ፣ የህግ የበላይነትና የመሰረታዊ መብቶች ጥበቃ ናቸው። ሰኞ ዕለት ሰባተኛውን ሀገራዊ ምርጫ የምታካሄደው ኢትዮጵያ ምን ያህል ዲሞክራሲ የሰፈነባት ይሆን?
3: ኢትዮጵያ ውስጥ ዲሞክራሲ እንኳን አለ ማለት አይቻልም። ምክንያቱም እኔ እንደ አንድ ዜጋ በሀገሪቱ ውስጥ እየተከናወነ ባለው ነገር ስንመለከት ሰዎች ሀሳባቸውን በነጻነት የሚገልጹበት አግባብ የለም። እንደሚታወቀው በጣም በርካታ ጋዜጠኞች፣ ፖለቲከኞች ታስረዋል። እነሱ በታሰሩበት የህዝብ ድምፅ ታፍኖ ባለበት፣ ለምሳሌ ተቃውሞውንም ሆነ ድጋፉን በአደባባይ እንዲገልጽ ባልተፈቀደበት ሁኔታ ዲሞክራሲ አለ ብሎ መናገር በጣም ያስቸግራል። ለዚህም ነው በየቦታው የትጥቅ ግጭቶች ያሉት። የገዢው መንግስት የራሱን ፍላጎቶች ብቻ ለማስፈጸም የሚሄድበት መንገድ ወይም ርቀት የዜጎችን መብቶች በመጨፍለቅ በመርገጥ ላይ የተመረኮዘ ስለሆነ ዲሞክራሲ አለ ለማለት በጣም ይቸግረኛል
2: ይላል ቶማስ። ቶማስ ትክክለኛ ስሙ ሳይሆን ለዚህ ዝግጅት እንድንጠቀም የተስማማንበት ስም ነው። ትክክለኛ ስሙን ተናግሮ ሐሳቡን መግለጽ ያሰጋኛል ስላለ ስሙን እንዳንጠቀም ጠይቆናል። በተመሳሳይ ጥያቄ ላይ አስተያየቱን የሰጠን ሌላው ወጣት ትክክለኛ ስሙን እንዳንገልጽ ብቻ ሳይሆን ድምፁንም እንድንቀይር ጠይቆናል። አዲስ እንበለው። እሱም እንደ ቶማስ ኢትዮጵያ ውስጥ ዲሞክራሲ የለም ይላል። ለዚህም በምርጫ ቀስቀሳ ወቅት የታዘበውን በምሳሌነት ያነሳል።
4: ከደማ የነበረው የምርጫ ቀስቀሳ ሂደት ለእኔ በግሌ አሁንም ዲሞክራሲ እንደሌለ ለማመት እምነት የሚጥል አይደለም። ለምሳሌ በቀስቀሳ ወቅት ላይ ሰው ወደ ስራ እየሄደ ከስራ ቦታ ከመንገድ ላይ እና የድጋፍ ሰልፍ አለ ተብሎ የቀን ሰራተኛ ወደ ስራ እየሄደ ያለ፣ አንዳንድ ጊዜ ደግሞ ከስራ ቦታም ጭምር በጊዜ የሚገቡ ሰራተኞች ምናምን ይሄ ቻሌንጅ ማድረግ የማይችሉ በእውቀት መከላራሳቸው መከላከል የማይችሉ ሰዎች እየተመረጡ ነው ወደ ሰልፍ የሚወስዷቸው።
2: የልጅ እናት የሆነችው ሌላዋ ወጣት ሜላት ትባላለች። ለመምረጥ የምርጫ ካርድ የወሰደች ሲሆን አምናበት ሳይሆን እንደ ግዴታ ስለቆጠረችው ነው። በዚህም የተነሳ በኢትዮጵያ በአሁኑ ወቅት ነጻ ምርጫ ይካሄዳል የሚል እምነት የላትም።
5: የአካባቢው አሁን ሁሉም ቦታ ላይ የጸጥታ ሁኔታ ባልሰፈነበት ሁኔታ ላይ ሁሉም ቦታ ላይ የምርጫ ካርድ እኛ ሊመረጥ ተወስዷል ማለት በጣም ይከብዳል። ለምን ሁሉም ጋር መንግስት እንደ መንግስት የሚመራበት ሁሉም ቀበሌ ላይ ሁሉም ጎጥ ላይ ወርዶ እየመራ ስላልሆነ ማለት ነው። ያንን ስታዩ የውሸት ነው ትያለሽ። ሁሉም በግንባር ምርጫ ካርድ አውጥቶ ምናምን ሳይሆን ለገበያ በሄደበት በማስገደድ ከሌላ ቦታ መጥተው ነው እየወጣ ያለው ካርድ እንደ ክፍለ ሀገር ማለት ነው። እንደ አዲስ አበባ ከሆነ ደግሞ ምርጫ ብቻ ስለሆነ ካርድ መያዝ ስላለብን ካርድ ይዘናል፣ በካርዱ መሰረት እንመርጣለን።
2: የወጣት ሻሜል ከድር የዲሞክራሲ አመለካከት ግን ምልከታቸውን እስካሁን ካካፈሉን ወጣቶች የተለየ ነው።
6: ዲሞክራሲማ አለ በጣም ያው ዲሞክራሲ ያለበት ሀገር ነው ያለው። ጅጅጋ ነው የምኖረው።
2: ዲሞክራሲን መጀመሪያ ላይ እንዴት ትገልጸዋለህ?
6: በቃ ያው አሁን ባለውበት ከተማ ላይ ሁሉም ብሔር ብሔረሰብ ያለበት ከተማ ነው፣ ይኖራል፣ ሰርቶ ይገባል፣ በቃ በነጻነት።
2: ይህ ብቻ አይደለም። ሻሜል በነጻነት ስለ ፖለቲካ በአደባባይ መወያየትም ይሁን አስተያየት መስጠት ይቻላል ይላል። የሰሞኑ የምርጫ ቅስቀሳም ቢሆን እሱ በሚኖርበት ጅጅጋ በነጻነት እንደተካሄደ ነው የሚናገረው።
6: ከአንድ ከአራት ቀን በፊት አደባባይ ላይ ቅስቀሳ እያደረጉ ነበር፣ ተቃዋሚ ሰርቶ ማለት ነው። ነጻነት አለ በጣም።
2: ስለዚህ መሻሻል አለ በሚለው ወስደዋለሁኝ። ከምርጫ በኋላ ማንም ያሸንፍ ማን ምን አይነት ለውጥ ማየት ትሻለ እንደ አንድ ኢትዮጵያዊ ወጣት?
6: አሁን መንግስት እንቅስቃሴ ላይ ነው በጣም ልማቶች ላይ ነው ስራ ላይ ነው በጣም በዚሁ በቃ በዚሁ ቀጥሎ ቢሄድ በከበራሴ ደስ ይለኛል ለፈጣን
2: በአማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ የተወለደችውና በአሁን ሰዓት አዲስ አበባ የምትኖረው ሜላት ግን ከመርጫ በኋላም ቢሆን ጥሩ ለውጥ ይኖራል የሚል እምነት የላትም።
5: ምክንያቱም እላይ ያሉት አካላቶች ብቻ እንድትንፋስ እንዲተነፍሱት ነው እንጂ ህብረተሰቡ ምን ይፈልጋል የሚለውን ነገር የማዳመጥ እንትኑ ስለሌለ ይሻሻላል ብዬ አልጠብቅም።
2: ቶማስም ቢሆን ተመሳሳይ ሀሳብ ነው ያጋራን።
3: ዲሞክራሲያዊ ምርጫ ይካሄዳል ብዬ ስለማላምን ስለዚህ ከምርጫ በኋላም ምንም ብሩ ጊዜ አይታየኝም። ከዚህ የባሰ የጭቆና ጊዜያቶች ነው እየመጡ ያሉት ብዬ ነው የማስበው እና ምርጫውም ተአማኒነት ያለው ምርጫ ይሆናል ብዬ አላምንም። ምክንያቱም በየቦታው እንደምንሰማው የሀገር መከላከያ ሰራዊት በብዛት ባሉበት አካባቢዎች እነሱ ናቸው የምርጫ አስፈጻሚ ሆነው ያሉት እና ያ ማለት ደግሞ ዜጎች በነጻነት የሚፈልጉትን ፓርቲ የሚፈልጉትን እጩ ተወዳዳሪ የመምረጥ ነጻነት ኖሯቸው ይመርጣሉ የሚል እምነት ስለሌለኝ ከዛ በኋላ ምንም ብሩ ጊዜም ይመጣልን ብዬ እምነት የለኝም።
2: ምኞት አይከለከልምና በስጋት ምክንያት ስሙን እንዳንገልጽና ድምፁን እንድንቀይር የጠየቀን ወጣት ከምርጫው በኋላ ሀገሩ እንዴት እንድትቀጥል ይመኛል። ቀዳሚው ዲሞክራሲ ነው ይላል።
4: ዲሞክራሲ በአንድ ጀንበር የሚገነባ በአንድ ሰዓት አሁን ባለው ገዢ ፓርቲ ሊሆን ይችላል በቀጣይ በሚመጣው የሚገነባ ነገር ስላልሆነ ሁል ጊዜ ሌሎች አለማት በአንድ ጀንበር እንዳልገነቡ እኛም ደግሞ ለመተግበር መፍቀድ መቻል አለብን። ትልቁ ፍላጎት ኢትዮጵያ ውስጥ ዲሞክራሲ ውስጥ ነው። ማንም ዜጋ ከአንድ ቦታ አንድ ቦታ ብሔሩ፣ ማንነቱ፣ ቋንቋው ሳያሸማቅቀው ተንቀሳቅሶ ቢሰራ ደስ ይለኛል። ምክንያቱም እኔ እንዳየሁት በራሴ ላይ እንደሰቀቀን ያየሁት ነገር አለ።
2: የገዢው መንግስትም ይሁን ተፎካካሪ ፓርቲዎች የወጣቱን ፍላጎት ምን

0: የወጣቱን ፍላጎት አጀንዳ ከማድረግ አንጻር ብዙም የተለየ ነገር ዘንድሮ አለማስተዋሉን ነው የሚናገረው።
1: ለምሳሌ ቪዲዮው ላይ ስማን ሐሳብ ወደፊት ራይ ከምርጫው በኋላ ሊኖር የሚደረጉ ነገሮች ያው ይዘው የቀረቡ ከሌሎች ተቆጣካሪ ፓርቲዎች ጋር ይያለ ቀርበው ክርክር ያደረጉት ያው የተጣራ እንዳይደው ነው። ሚዲያውን ጨምሮ ዝንባሌ ስላለባቸው ፍራት ስላለባቸው ቻሌንጅ መደረግ አልተቻለም እንጂ ወጣቱን ችግር የሚፈታ ወጣቱ በሀገሩ ላይ ተስፋ እንዲኖረው ከምርጫው በኋላ በሚመጣው መንግስት ላይ ተስፋ እንዲኖረው የሚያደርግ አለበት። በምርጫ የመጡ ሀሳቦች ለሌሎች የሚቀረምባቸው አለ።
0: ለወጣቶችም ቢሆን ነገሮች በጥሩ መልኩ እየተከናወኑ ነው የሚለው ወጣት ሻሜል የተወሰኑ ማሻሻያዎችን ይሻል።
2: እዚህ ላይ ትንሽ የሚጎላ ነገር በቃ ስራ አጥነት ወጣቶች እንቅስቃሴ ላይ መሻሻል አለበት። በቃ ይሄ በየክልሉ ወጣቶችን አደራጅቶ ወደ ስራ ማግባት ማስገባት፣ ጥቃቅንና አነስተኛ ስራዎችን አደራጅቶ የመስጠት ላይ ትንሽ እዛ ላይ ትንሽ እጥረት አለ።
0: ሜላት በበኩሏ ወጣቱ በዘንድሩ ምርጫ አጀንዳ አልሆነም ባይናት፣ ለውጥ ይመጣል የሚል እምነት ወጣቱ ስለሌለውም አይጠይቅም ትላለች። ፖለቲከኞች ሊያሻሽሉ ይገባል የምትለው ደግሞ
3: የአካባቢ ሁኔታ እንዴት ነው? ለቅሶ መምጣት ፈልጌ ነበር፣ ሰርግ መምጣት ፈልጌ ነበር። እንደ አካባቢ ሁኔታ ያው ከቤት የሚያስወጣ አይደለም፣ ጉዞ የሚያስኬድ አይደለም። ምንለው ይሄ ነገር ስቴብል የሚሆንበትን መንገድ የስራ እድል ተፈጠረ የሚባለው ከወረቀት የዘለለ ተግባር ላይ እንዲወርድ ከማድረግ አንጻር ጥያቄ ጠይቃለሁ። እኔ ብሆን ማለት ነው መብት ስቲ እንትን ላይ ነው ያለው፣ ቴሌቪዥን ላይ ነው ያለው፣ ወረቀት ላይ ነው ያለው። እየኖርን ያለ ነው እኛ ለምንድን ነው የምንዋሻው እንላለን።
0: የአዲስ መልእክት አጭር ነው። ለፖለቲከኞች ባጭሩ ሰው ሁኑ ይላል።
1: ሰው ሁኑ፣ ከዛ ሰው ሲሆን ሰዋዊ ባህሪ ውስጥ ስለሚኖሩ እነዛን በተግባር እናወርዳለን። ሰው ሁኑ ነው።
0: ይህንን አጋጣሚ ተጠቅሞ ቶማስ በመጨረሻ ለፖለቲከኞች የሚያስተላልፈው መልእክት
4: ሁሉም የፖለቲካ ወይም የተፎካካሪ ፓርቲዎች ከልዩነት ወጥተው አሁን በጣም በተበጣጠሰ መልኩ በጣም ብዙ ናቸው። ከአርባ በላይ ምናምን ነበሩ፣ አሁን ቀሪዎችም ቢሆኑ በጣም ብዙ ናቸው። ስለዚህ ሰብሰብ ብለው ከብሔር አጀንዳ ወጥተው አገራዊ አጀንዳ ይዘው ሁሉንም የኢትዮጵያ ሕዝብ አስተባብረው ለመምራት የሚያስችል ቁመና ላይ መገኘት መቻል አለባቸው። እንደ ሕዝብ እንደ አንድ ወጣት እኛ ልዩነትን ሳይሆን አንድነት የሚሰብክ ፓርቲ ነው የምንፈልገው። ልዩነትን የሚሰብኩ ፓርቲዎች ወይም ድርጅቶች ባለፉት ዓመታት በጣም በርካቶች መጥተው አልፈዋል። አሁንም መንበሩ ላይ የተቀመጠው ገዢው ፓርቲን የምንቃወምበት አንደኛው ምክንያት ልዩነቶችን ከማጥበብ ይልቅ የሚያሰፋ አካሄድ በመከተሉ ብቻ ነው። ስለዚህ ለዛም ነው እዚህም እዛም ዜጎች እየሞቱ ያሉት፣ እየተፈናቀሉ ያሉት፣ በጣም የሀገሪቱ ኢኮኖሚ እየወደመ ያለው ማለት ነው። እና አንድነት ሊያመጣ የሚችል አጀንዳ ላይ እዛ ላይ መቆም መቻል አለባቸው። ያንን ማድረግ ካልቻሉ እንደ ፖለቲካ ፓርቲ ወደፊት ዕጣ ፈንታቸው መክሰም እንጂ ወደፊት ሊራመዱ የሚችሉበት ምንም ሁኔታ አይኖርም። አገሪቱንም የበለጠ የሚጎዳት ነው የሚሆነው።
0: በዛሬው የወጣቶች ዓለም ዝግጅት የተሳተፉት የሰማችኋቸው ቶማስ፣ ሜላት፣ አዲስና ሻሜልን እያመሰገንኩ ለዛሬ እዚህ ላይ ልሰናበት። ልደት አበበ ነኝ። እስከሚቀጥለው ጊዜ ጤና ይስጥልኝ።
5: የማጠቃለያ ዜና። ከአማራ ክልል መንገደኞችን ጭኖ ትናንት ወደ አዲስ አበባ ሲጓዝ በነበረ አውቶቡስ ላይ በታጣቂዎች በተፈጸመ ጥቃት በርካቶች መገደላቸው ተሰማ። 60 ተሳፋሪዎችን ጭኖ እንደነበር በተገለጸው አውቶቡስ ቢያንስ 7ቱ ተገድለዋል። ከ40 በላይ ደግሞ በታጣቂዎች መወሰዳቸውን የአይን እማኞች ለዶቼ ቬለ ገልጸዋል። በማዕከላዊ ኬንያ ውስጥ በሚገኝ የሴቶች አዳሪ ትምህርት ቤት የተነሳውን እሳት በመለኮስ የተጠረጠሩ 8 ተማሪዎች መያዙን ፖሊስ አስታወቀ። ዲሞክራቲክ ኮንጎ ውስጥ በኢቦላ ተዋሲ ተይዘው በማቆያ ስፍራ የነበሩ ታማሚዎች የእሳት አደጋን ተከትሎ ከአካባቢው መሰወራቸው ስጋት አስከትሏል። የኬንያ ፍርድ ቤት በሀገሪቱ በኢቦላ ተዋሲ ለተያዙ የአሜሪካ ዜጎች አግልሎ ማቆያ የማዘጋጀት እቅድን በጊዜያዊነት አገደ። ኢራን ከዩናይትድ ስቴትስ ጋር በገባችበት ውዝግብ ለታሰበው የሰላም ስምምነት ከቃል ይልቅ ተግባር እንደምትፈልግ አስታወቀች። ጠቅላላው ዝግጅት በዚህ ተጠናቋል። ስለተከታተላችሁን በማመስገን ፀሐይ ጫኔ ከወዲሁ ልሰናበታችሁ። በያላችሁበት መልካም ጊዜ ጤና ይስጥልን።